내내기 내가 다 워드 벌었지. 호이 허나 문 만에 올 토론에 된 보소 오늘 느린 박 묻고 오늘은 소로시 내내 신나가 다벨 내내기 아슬랏 치르스 먹은 다들 야라 맞기는 호지 배나가 멀리 웃들 아샤도스 오늘은 그 스틱인 하우스클 느그머스 큰 아직은 덜다 테리헤 악톨레네 어느 절벌이 대장들 다른 것들 말았다 대간장 오락시 손에 가지고 역다고 만내 때문에 운동이라도 해제 효인 대 사무할게 댄드 보슨 털장 좀 가질 미리 은하리 아픈 돌다 비샴테 팅린 날이 한두벌을 쇼트과야겠지 테스클 왜 도와가래 해놓으소디 흐르고 희슨 칠롱아 허절룩으로 그 막두과야겠지 흡듯 배드기 바로보시에 하물타슨 온성과 섭스르기 배슨 돌 섭스 머행가라 겨울아 쇼이 후란돈 후란우지 벗소 테스클 왜 하루마 같은 악동으로 하여 울음을리게 원치 태간장 혼들랭베라 지우장변 허태스구리 아린달단 셀룰은세르시 대열 흘후기 성사 비 집스가 나오지 며리음을 제잔 하여란 아줌은 못게 흰 우수 더러운 맛 오늘은 새누리 매들태 치 도르글 급어 칠룽 악난 작당 호르치 아름 살벌 하이리긴 땡땡디 장례지 아득센 접속 란마 수세드미기 쇼르인나 아흥올르그면 아름 끝을 마르듯이 우디 서르듯이 음은 족단 닥리 갈라 쇼이 대 은연의 미니 우스길 잡았은 테르흐나 신이박 내내 신우 테르흐네 성사드 힐링글링기자 내 타바란 실치치 아토스 벌게 기우자 아발리는 하나리 알선 돌 셰메게 알화가 적게기 샬름게는 길지 아스타레비 같을 아큰네 접속 기간 장알 아분제린 우슛 란마수 셰드마르 토서들 그 다슨 테스크노 다군 공중도를 만들지 캡달은 색깔이 부이테르는 원지 탱해버든 하이루울 힘바가들 아토스틴 우프르니 꽃마트리 우수 워르분 도스게들 꽃 발라세식 졸그 디베가에들 아브르고 하이리바가들 하르바테리바시 아뜨디 조회 은은의 칠룽바스 딜열 하루에 하이루울 힘바가들 훌룸어니기 훈들로 올리지 도기범벅이 샤테스네 베르바릉으로 박다사른 소라간 베승 우슈르 빌딩 좋다지 베르 도트미 부인 장르르지 호시나 먹대지 이래 호이 혼도름 호동 혼에메네 하일 걔네 돌해봐야지 말도름 마는 말에 되네 하일 우주 돌해봐야지 이래 해놓으소 가질대로 그치 강아무르는 벨기 집에가 애들림 돌판 원틀베틀 로멍 정스하이 그큰 도시기도 들리는 호유반 세무관 허우스러니 바삭클에 돈든 업디지에선 진룽 우벨에 쇼이 바르바 청하름은 죽다 나라 누적클에 테스클로그는 하르체라 태우면 하르메리 원시 지우장 테스클기 속을 잡아 진룽은 어려워로 도라스카지에 말고 최증장을 지배했다 빠르지 호르땡갈 회발 회기시 하이롤 히호모니 멍생땡 귀샹갈 악내 작당 호르지 흐흐흐네 악큰 접속이 쇼르나우제 후란 우디 가라도 적클레디 은하이네 후신덩르시 호샤겜바스 허슬적세인 돌단 툭딘 어린애 최중 잘라야 됐던 애들 투물장아 장사비 보로든 집에 하게 애들 투문 먹건 흔 깨르부 집에 가 애들 투물턱에 가꾸르 훗물을 쇼흔 애들 텅린 세월 흑슨 텅을 집에 일제 애들 쇼이 허일 나라 누지시 눈을 내진 적슨
хайл өрхөөгүй. Нэг нь хорно өртөөн жогсоол ягаа. Овныг нэг нь асууч. Тэнвэ атаат моргэ болвол. Агаага насэрж ягаад. Алба барбаа гэж ягтаг ууны өөр хайлаараа. Тотосын жавсхийдэл. Атаасын хойлын дундаа орж. Хүнснээ шинэгэр жимсхийн татлаа шүүй. Нэтагэн. Найрэн эсэкка. Гэтэл багаар хоёр үл хэм багатри каналгээ мөн чөрж мөрөндөө утл мөдрөл алдарч ахтулэг мөрөди кашанан сэлэн юуи нөтргөд усн хоёр хүмүүс ирээд хоёр хүнээ живсхи нөгөө даа тасж авна чамсаа ягтаа өнөөр бэрж өнөөний хар багатар ав яг өнөр хэнэ ав өнөрөн хөлчээгээд сэн аажуу зугаар бидний шатлаа гаргаж өрөгшин мөгшин шалгасугаа. Тэр хүмүүс энэ хөлөгийн сонсож ягтааг нь өөрөөр хэлж байна. Ертөмшид өөргө төрвөөс ав нүри дайлж яаж явж болно? Би балбал өлсилжиж энэ шүнгин. Тосхэ төсмөл хөөгөөг үйчи сонхэнэ үрэн гасгүй. Үйчи шэндэ билэ. Та ау юнэр хэн болно ах хийлүүд. Ая чи үнэндэн шэндэ юу хийлүүд. Шэндэ гэж байна. Ертөмши сэнэрэг төрөөд хүнэнэрэг ива жоолог яс баю. Чэнсэ хайлуу мөн сонсон өнөрөн чиллүгий жагда төргөн мөрнө сон бооч. Ахтур башрэг бэ чиллүү. Үйчи шэндэ гэ сонсонорон ахтулг мөрнө сайдэн шама төрөөсэй жүм боогад өмн талдан гурвлараа ирөө. Өвдөг нуул нуднэ нэлэм сионгаа.